የወላይታ ሙዚቃ በመኩራጼ ሐበሬታላትኒ በመክንያት ዝክሪ መበል 65 ዓመት በዓል ሓደ መስከረም ንዕለት 26 ወርሒ 9 26 ዓብይ በዓል ኣብ ስቱት ጋር ተዳሊሎ ኩላና ሃገራውያን ነዚ ክቡር በዓል ከነብዕል ብክብሪ ንዕደም ዝግበረሉ ቦታ ቱርን ኦን ፈርዛምሉን ሳለ ሱፈንሃውሰን ሆሄንሽታይንስትራሰ 25 74 35 ስቱትጋርት እዩ።

ቀፂለ ሒዘልኩም ዝቐርብ ሓቅን ፅውፅዋያን ትብል ታሪካዊት ሰነዳዊት ዛንታ እያ ወይ ታሪክ እዩ ንኣባኹም ከብሎ እየ መበር ራብዓይ ክፋል ትቕፅል